ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁ? ይህ ካሊያ ሬዲዮ ኢትዮጵያ ድምፅ ሽሽካት በአማርኛ ቋንቋ ዘወትር ቅዳሜ ከ10 ሰዓት እስከ 11 ሰዓት የተጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። ዲክ ዛሬ ለቱ ግንቦት 22 ቀን 2018 ደፈረንጆቹ ደግሞ ሜይ 30 ነው። እንግዲህ ተከብራችሁ ተከታታዮቻችን እንደተለመደው በስልክ ቁጥራችን 0711640044 ላይ በመደወል አስተያየታችሁን ታካፍሉን፣ እንዲሁም በዝግጅታችን ተሳታፊዎች እንድትሆኑ እንጋብዛችኋለን። መልካም ቆይታ።

እሺ አድማጮቻችን በድጋሚ እንደምን አረፈዳችሁ። ዛሬም እንደተለመደው በተለያዩ ፕሮግራሞች ከእናንተ ጋር ቆይታ እናደርጋለን። እንግዲህ እናንተም እየደወላችሁ ሳን እንድትሰጡ ቁጥሩን አስተላልፍ ያለሁኝ። እንግዲህ መልካም ቆይታ እንዲሆንላችሁ ድጋሚ እመኛለሁ። መልካም ቆይታ።

እሺ አድማጮቻችን እንግዲህ ከያላችሁበት ሰብሰብ እስክትሉ ድረስ በሙዚቃ ቆያችኋለሁ ወይም ደግሞ ወደ ስልኮቻችሁ እስክትገናኙ እስክትከፋፍቱ ድረስ በድጋሚ አንድ ሙዚቃ ጋብዛችሁና ወደ ዕለቱ ዋና ፕሮግራማችን እንዲሁም ወደ አሉ መልክቶች እንሸጋገራለን።

እሺ አድማጮቻችን ሙዚቃዎቹ ይቀጥላሉ ወደ ኋላም ግን አሁን አንድ መልእክት ለማስተላለፍ ነው ያው በቅድሚያ እንኳን አደረሳችሁ ያው ነገ በዓለ 50 ስለሆነ ለባለ 50 እንኳን በሰላም አደረሳችሁ እንግዲህ ትንሳኤውን ከአከበረን 50ኛ ቀኑ ነገ ይሆናል ስለዚህ ይህም በዓል ስለሆነ እንግዲህ ለዚህ ለባለ ጰራቅሊጦስ እንኳን አደረሳችሁ ነው ምላስ ቀድሜ ከሱ ቀጥሎ ያው ከሱ ጋር ተያይዞ ሰኞ ደግሞ ጾም ሐዋርያት ይገባል እና እነንም ጀምረው ሰኞ ሆኖ ማስተስፈልጋለው ከሱ ጋር አሁን እንደገና ተያይዞ ግንቦት 26 ወይም ሮብ ዲሆ የሮብና የአርቡ ጾም አለ ወይም ጾም ከዛን ከሮብ ጀምሮ ገብቷል ጀምሯል ማለት ነው እንግዲህ በመጨረሻም ለኳስ አፍቃሪዎችና ተከታታዮች ደግሞ የሚሆን መልእክት ነው ዛሬ ከሰዓት ወደ ማታ ገደማ 18 ሰዓት ላይ ማለት ነው እዚህ የአውሮፓ ሻምፒዮን ሊግ የዋንጫው ወይም የፍጻሜ ጨዋታ ይደረጋል እንግዲህ እሱንም እንድትከታተሉ ጋብዛለሁ የሚጫወቱት ፓሪስ ሴንት ጀርመን እና አርሰናል ነው ለዚህ ታላቅ ዋንጫ የደረሱት ይሄ በቲቪ ይተላለፋል በ ኖርማሉ በሰዴፍ ላይ ወይም ደግሞ ላይፍ ስትሪም ብታረጉ ወይ የሚከፈሉም እንደ ዱዞን ወይም ሌሎችም ካሏችሁ እነሱ ላይ ሁሉ መከታተል ትችላላችሁ እንግዲህ የዛሬ ጨዋታ 18 ሰዓት ላይ ቡዳፔስት ፑስካር አሬና ውስጥ ወይም ሃንጋሪ ነው እዛ ይሄዳል ይደረጋል ይህንንም ጨዋታ ሴዴፍ ከ17 ሰዓት ጀምሮ አስተላልፋለሁ ብሏል ስለዚህ በሱ አማካኝነት ትተሳተፉ ጋብዛችኋለሁ እሺ መስታወሻይን እስካዘጋጀው የጀመርኩትን ሙዚቃ ትጨርሳላችሁ ወይም እሱ ነው

እሺ ክርስቲያን አድማጮቻችን ተፈሩ ሲህ ላይ ላቁምና ወደ ዛሬው ደ አዘጋጅ ሁላችሁ መልእክት እንተላለፋለን። እንግዲህ ለዛሬውም አብረን እንሰማው የፈለኩት ባለፈው የጀመርነውን ከነገ ወዲያ የሚደረገውን የኢትዮጵያ ምርጫ አስመልክቶ እሱን እንግዲህ ዛሬም ጥቂት ነገሮች ማለት ፈልጋለሁ። በርግጥ ባለፈው ለማስተዋስ ያህል ሰባተኛው አጠቃላይ ሀገራዊ ምርጫ እንግዲህ ሰኞ ለተ ግንቦት 24 2018 እንደኛ አቆጣጠር ይደረጋል ማለት ነው። እንግዲህ እነዚህም ተወዳዳሪዎች ትሽ ይቅርታ ትሽ ማሪት መቶች አሉ። እንግዲህ ለ ይቅርታ

እሺ ቀርታ ተጨማሪ ድምጾች የገቡብኝ ስለምን ነበር እነሱን ለማስተካከል ነው የወጣሁት። እንግዲህ ሰኞ የሚደረገውን ምርጫ አስመልክቶ በተለይ ባለፈው ፕሮግራማችን ያነሳሁት ቢሆንም ዛሬም ይሄው ሰባተኛው አጠቃላይ ሀገራዊ ምርጫ በ626 የምርጫ ጣቢያዎች እንደሚደረግ ኢትዮጵያ ብሔራዊ ምርጫ ቦርድ ዘገባ ያሳያል ማለት ነው። ይሄውም ዘገባ ጨምሮ እንዳለው ምርጫውንም ለማድረግ አስቻይ ሁኔታዎች በተለይ የሰላም ችግር አለባቸው ከሚባሉት ክልሎች በአማራ ውስጥ ከ97% በላይ ምርጫውን ለማድረግ የሚያስችል ሁኔታዎች አሉ የሚል መግለጫዎችን አውጥቷል። እሺ እንግዲህ የሰኞቹ ተመራጮች ወይም እስካሁን የተዘጋጁት የሚመረጡት ለክልል ምክር ቤትና ለህዝብ ተወካዮች ምክር ቤት ነው የሚወዳደሩት። እንግዲህ ይህ ምክር ቤት ደግሞ ወይም ፓርላማው አጠቃላይ ፓርላማው ወደ 547 ገደማ ወይም ገናው 547 መቀመጫዎች አሉት። እነዚህ መቀመጫዎች ደግሞ በተለይ የኛ ሀገር አከፋፈሉ በክልል ስለሆነ ለክልሎችና ለሁለት ከተማ አስተዳደሮች ይሄ 547ቱ ድምጽ እንዲሁም ደግሞ ተቋሚና የግል ተሳታፊዎችም ካሉ ለነሱ ይከፋፈላል። እንግዲህ እንትኑ እንደሳ ነው ሐሳቡ። እና በዚህ መሰረት እንግዲህ ሁሉንም በርግጥ መናገር አልቻለም ወይም አስፈልግም አይመስለኝም። ነገር ግን አዲስ አበባ ለ23 መቀመጫ ነው የምትወዳደረው። በፓርላማ ውስጥ 23 ቦታ ነው አዲስ አበባ ያላት። ሌላ ዋና ከተማዋ ራሷ ሌላው እንዲሁ በከተማም ድሬዳዋ ከተማ 2 መቀመጫ ዲሁ ደግሞ ሌሎቹ ክልሎች አፋር 8 በአማራ 138 መቀመጫዎች በኦሮሚያ 178 መቀመጫዎች እንዲሁ ደግሞ በትግራይ የ 38 ወንበሮች ወይም ለነዛ ይደረግ ነበር። እንግዲህ የርቅጥ የትግራይ ያለው ሁኔታ እንዴት እንደሆነ ቀስ ብለን እናያለን። ለምን እንዳያችሁት አሁን ከህወሓት ከፌዴራል መንግስቱ ፍንገቱን ተከትሎ ማለት ነው። እንግዲህ በዚህ ስሌትና አከፋፈል መሰረት እንግዲህ አሁኑ መንግስት በተለይ ብልጽግና ሀገሪቱን እያስተዳደረ ያለው በ457 መቀመጫዎች ነው። ይሄም ያው አብሶሉት መርሃት አለው ማለት ነው። እና አሁንም ቢሆን ይሄን ምርጫ ለማሸነፍና ሀገሪቱን ለመምራት 50 ከመቶ ወይም ፕሉስ 1 ድምጽ ብቻ ነው የሚያስፈልገው። ማለት ቅድም ያለውን ይሄ 547ቱን ጠቅላላ መቀመጫ ከሱ ግማሽ ያህሉ ወይም ወደ 275 እንደዚህ የሚደርሱ መቀመጫዎች ያስፈልጉታል። ይሄን ደግሞ ማግኘት ለብስክና በተለይ በአሁኑ ጊዜ ቀላል ነው። ለምን በበላይነት የሚቆጣጠራቸውን የአማራና የኦሮሚያ ድምጾች እንኳን ብቻ እነሱን እንኳን ቢዝ ያው አብላጫ ድምፅ ኖሮ ታገሪቱ መምራትና ማስተዳደር ይችላል። ለምን 178 138 እነዚህ እንትኑን የሚያስፈልገውን የአብዛኛ ድምፅ ይሰጡታል ማለት ነው። በዚህ ላይ ደግሞ ሌሎችም እንዲሁ በተቃዋሚ ምናምን ያሉትም ስላሉ እነሱ ሲደማመሩለት በመልካም ወይም ደግሞ በብዙ ድምፅ ለማሸነፍ ሳፊድል ይዞ እንግዲህ ምርጫው ሰኞ ዕለት ይደረጋል ማለት ነው። እርግጥ አሁንም ወደ ማነው ወደዚህ ወደ ይህን ምርጫም አስመልክቶ ጥሩ
በዚህ መልኩ ይካሄዳል ይደረጋል ተብሎ ለነገር ቢዘጋጅም ቢደረግም አልፎ አልፎ ደግሞ በተለይ የቀደረበ በመጣ ጊዜ እንቶ ከተጠብሎ የመጡ ችግሮች አሉ። እንግዲህ እናሱን በተመለከተ ደግሞ እስቲ እንመለሳለን። የሆነ ስልክ ደጋግሞ እየጠራብኝ ስለነበር እስቲ እሱን እንትም እየሰጠኝ መልሳለሁ። እስከዛ በሙዚቃ ቆዩኝ።

0: እሺ አድማጮቻችን መስመር ላይ ስልክ አለኛ አሎ ጣና ስልን ይስማል አዎ ሃሎ ሃሎ ይስማል
1: አሎ ይስማኛል
0: በጣም ጥሩ እኔም ሰማሃለሁ ቀጥል እንኳን ደህና መጣህ ተስፍሽ ደህና አረፈድክ እንደምን አረፈድክ
1: እንኳን ደህና ቆየህ ደሱ ያው እንግዲህ ረጅም ጊዜም አልነበርኩኝም ቆየሁኝ የተለያየ ምክንያት ያው ታውቀዋለህ እንግዲህ አላገኘሁኝም እና መምጣት አልቻልኩም ይቅርታ ቀላል አይደለም እና እንግዲህ አንተንም አድማጮቻችንም የከበረ ሰላምታ አቀርባለሁኝ መልካም ቀን እመኝላችኋለሁ መልካም ሳምንት በተጨማሪ ከዚህ ከልደታ ማርያም ቤተክርስቲያን አደባባይ ነበር እሱም ማስተላለፍ ይችላልው
0: ቀጥል ቀጥል ተስፋ ኦኬ አለሁ አለሁ ቀጥል ቀጥል
1: እሺ አፍሮ ላቲኖ በየአመቱ የሚዘጋጀው የፕሮግራም የሙዚቃና የምግብ መሸጥ ፕሮግራም በዚህም አመት በሚቀጥለው ሳምንት ከ5 ጁን እስከ 7 ጁን ከአርብ ቅዳሜና እሁድ ከዚህ በፊት ሁሌ በሚደረግበት ቦታ ይደረጋልና ውድ የልደታ ማርያም ቤተሰቦች እንደምን ሰንብታችኋል በመዘግየታችን በጣም ይቅርታ እየጠየቅን ስራዎች ስለተደራረቡ ነው የፊታችን ሳምንት ከ5 ዩኒ እስከ እሁድ 7 ዩኒ በየአመቱ ትንሹ አፓርት ውስጥ ድንኳን ጥለን የምናደርገው ዝግጅት ዘንድሮም እናደርጋለን ሁላችንም እንደተለመደው እንተባበር ይላል የአፍሮ ላቲኖ ፕሮግራም የሚደረግበት ከማስታወቂያው ጋራ በዚህ በተለያዩ የዋትስአፕ ግሩፕ ገጾች ላይ ተለቀዋል በቤተክርስቲያኑም በሌላውም ላይ ከዛ ማግኘት ይችላልላችሁ ሁሌ የተለመደው ቦታ ነው ከዚህ ከሬዲዮ ጣቢያው አጠገብ ጋር ያለው እና አንድ ስለል ነገር የፈለኩትኝ በተረፈ መልካም ቀን ለአድማጮቻችንም ደስ ላንተም እንደዚህ ባንተ በኩል ካለ
0: እሺ ተስፋ አመሰግናለሁ አይ አመሰግናለሁ ጥሩ እንኳን እንግዲህ መልክቱንም ሰማን አድማጮቻችንም ተከታትለዋል እሺ አመሰግናለሁ ተስፋሽ እንግዲህ መልካም ቆይታ አትጥፋን ደም
1: መልካም ጊዜ መልካም ፕሮግራም ቻው ያዳምጥኩልኝ
0: እሺ እሺ አድማጮቻችን እንግዲህ ሙዚቃውንም ይቅርታ ያው ተቆራረጠባችሁ ሱን ቆም ላድርገው ነው የጀመርኩትን የሀገራችንን የምርጫውን ሁኔታ ተው አለፍ አለፍ ብለን ለማየት ሞክረናል በተለይ እንግዲህ ምርጫው መኖሩ መልካም ነው ነገር ግን ከዚህ ጋር ተያይዞ ያው ምንም እንኳን 97 ከመቶ አስቻይ ሁኔታዎች አሉ ቢባልም እንግዲህ በተለያዩ ቦታዎች ያሉት የመሬቱ ላይ ያሉት መረጃዎች የሚያሳዩት ይህን አይደለም። ይህንንም ተመልክቶ በተለይ ደግሞ ቅድም በምርጫው አንባር እንኳን ታላላቁና በብዛት ድምጽ ያላቸው በኦሮሚያና በአማራ ክልል ውስጥ ያሉ እንደ ኦላ ማለት የኦሮሞ ነጻነት ሰራዊት እና ደግሞ በአመርክልምም አፋብን እነዚህም ሁለቱም ትናንት ጋዜጣዊ መግለጫና እንዲሁም በቃለ ቀባቻቸው በኩል አንዳንድ ምርጫውን አስመልክቶ የተናገሩት ነገር አለ። በተለይ ኦላ ወይም ኦሮሞ ነጻነት ሰራዊት የሚባለው እንደዚህ ነው ያለው ይሄ ምርጫ ስሙን ጠቅሶ ነው ጠቅላይ ሚኒስትሩ ምርጫ የፖለቲካ ወንጀል ነው ብሎ ይህን ምርጫውን በመቃወም ይጀምርና በዚህም የተነሳ ከትናንት አርብ እንግዲህ ሜይ 29 ጀምሮ ለሚቀጥሉት 10 ቀናት በኦሮሚያ ክልል ውስጥ ከአምቡላንስ በስተቀር ማንኛውንም የትራንስፖርትና መኪና እንቅስቃሴ እንዳይደረግ ማስጠንቀቂያ ሰጥቷል። ይህንንም በሚጥሱት ላይ ራሱን ብቻ እንደሚወስድ አስታውቋል። ሁለተኛው አሁንም ከዚሁ ድርጅቶች መግለጫ ስንሄድ እንዲሁም አማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባዩ በሻለቃ አበበ ሙላቱ በኩል ትናንት በሰጠው መግለጫና ማብራሪያ ከትናንት አርብ ጀምሮ እስከ ማክሲንግ ድረስ የሚቆይ የአምስት ቀናት የተሽከርካሪ ገዳ በአማራ ክልል ሁሉም መንገዶች ለተሽከርካሪዎች ዝግ መሆናቸውን አስታውቋል። እና እንግዲህ እነዚህ ዋና ዋና ተግዳሮቹ ናቸው። ሌላም ደግሞ የተመልክቶ ያው ምርጫው የመጭበርበር ምርክቶች ካሁኑ ይወጡና እየታዩም ስለሆነ እነሱ ሁሉ ሌላ ችግሮችና ተዳያሮቶች ናቸው። ለምሳሌ ለአንዳንድ ወይም እንግዲህ እንዴት እንደሆነ እንዳከፋፈሉት ባናቅም ሁለት የምርጫ ካርድ እንዲወስዱ የተደረጉ መራጮች መኖራቸው እንግዲህ ይህም ታላቅ ችግር ነው። ለምን ይህን ተከትሎ የሚነሳ ውዝግብ ጭቅጭቅ ሌላም ጥያቄዎችም ስለሚኖሩበት ማለት ነው። አንድ ሰው ያው አንድ ድምፅ አለው ባይሆን የቤተሰብ አባላት እናት፣ ሚስት፣ ልጆች እንዲ ከሆኑ ልጆችም ለአቅመ አዳም ከደረሱ እነሱ በየራሳቸውም መምረጥ መወሰንም ይችላሉ። ከዛ ውጭ ግን አንድ ሰው ሁለት ድምፅ ይዞ አንዱን ለክልሉ አንዱን ለአዲስ አበባ እንዲሰጥበት የተደረገው ወይም እየተደረገ ያለ ሁኔታ እንዳለ ይህም ተገልጿል። በእርግጥ ይህም ባለፈው ስለ ምርጫ ያነሳው ጊዜ ዝም ብሎ በገፍ የአዲስ አበባ መታወቂያ ይታደል ይሰጥ እንደነበረ ለማስታወስ ሞክር ያለው አሁን ደግሞ እንደውም በገፋ ሁኔታ መታደሉ ሳይሆን ሁለትም ከአንድ በላይ ካርድ የሚሰጣቸውና አንዱን ክልላችሁ አንዱን ደግሞ አዲስ አበባ መታችሁ ምረዱ የተባሉ መራጮች መኖራቸው በጣም አስቸጋሪ ነው። እንግዲህ ይህንን ሰባተኛውን አጠቃላይ ብሔራዊ ምርጫ በተመለከተ የምርጫውን ሂደት ለመታዘብ የሚመጡ እንግዶች አሉ። ከአፍሪካ ህብረት ወደ 73 ገደማ የአጭር ጊዜ ታዛቢዎች ይላል እነሱ ይመጣሉ። እነሱ የሚመሩት በቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ ነው። ሌላው እንዲሁም አፍሪካዊ ድርጅት ኢጋድ ማለት ጅቡቲ፣ ሱዳን፣ ደቡብ ሱዳን፣ ሶማሌ፣ ኬንያ፣ ኡጋንዳ እንደዚህ የመሳሰሉት ኤርትራም ነበረችበት አሁን ወታ እንደሆነ አላውቅም አሉበት የኢጋድ የሚባል አለ ዶክተር ወርቅነህ ገበየሁም ይመራ እና እሱም ሳተፋለሁ ይላል። እዚህ በተረፈ ይህን ምርጫ ለመታዘብ ራሱ ብሔራዊ ምርጫ ቦርዱም ከ200 በላይ ተቋማትና ማህበራትን እንዲታዘቡኝ ጋብዣለሁ ወይም አስገብቻለሁ የሚል መግለጫም አለ እዚሁ በብሔራዊ ምርጫ ቦርዱ ገጽ ላይ። እና እንግዲህ ታዛቢዎችን በተመለከተ ይሄ ነው። እንደኔ ግን በጣም ጥቂት አዛቢዎች ናቸው። እንግዲህ የአፍሪካ ዩኒየን 73 ብቻ ልኳል። የነዛኞቹን አይታወቅም። ያው ኢጋድ እንደሚወክል እንደሚመጣ ነው ለጊዜው ያየሁት። እና እነዚህ እንግዲህ ሰባ ይጋል ከዛ ምንም ብሎ 150 ምናምን ሊደርሱ ይችላሉ። እና እነዚህ ሰዎች ለ626 የምርጫ ጣቢያ እንዴት ተደርገው ነው የሚከፋፈሉት ነው ወይስ እንዴት ነው የሄዱት? በዚህ ላይ ደግሞ አሁን በታላላቆቹ ክልሎች የተደረገው የትራንስፖርት እገዳ አለ። ይህም ሌላው እንትን ነው። እዚህ ላይ ራሱን ከዚህ ምርጫና ከፌዴራል መንግስቱም ያገለለ ህወሓት አለ። እና እንግዲህ እነዚህ ሁሉ ተነስተውለት እንዴት ሙሉ እንደሚሆን አጠያቂ ነው። በተለይ ይሄ ምርጫ በታዛቢዎች እጥረት እንዳለበት ይታወቃል። እኔ ይህን ካየው በኋላ እንደገና ለማስተያየት የሞከርኩት ወደ 2005 የተደረገውን ወይም እንደኛ አቆጣጠር በ1997 ዓ.ም የተደረገው ምርጫ ላይ እንደማን ተሳተፉ፣ ምን ያህል ተሳታፊዎች ነበሩ፣ እንዴት ነበረ ሁኔታ የሚለውን ነው ለማየት የሞከርኩት። ነገር ግን የዛን ጊዜ 2005 ከ320 በላይ መራጮች ከአውሮፓ ህብረት እና ከአሜሪካ እንዲሁም ከራሱ ከአፍሪካ አንድነት ድርጅት እና ከሌሎችም እንዲሁ ሰብአዊ መብት ተሟጋጅ ድርጅቶች ሁሉ ተገኝተው እንደተከታተሉት አይቻለሁ። በተለይ አፍሪካ ማን ነው አውሮፓ ዩኒየን 180 ያህል አባላትን ያሉበት የታዛቢዎች ቡድን ልኮ እንደነበር እንግዲህ ማስተዋስና ማየት ያስፈልጋል። በዚህኛው ምርጫ አንድም ታዛቢ ወይም ደግሞ አንድም የምርጫ ይመለከታል ብሎ ሰው በይፋ አውሮፓ ዩኒየን ወደ ኢትዮጵያ አላከምና ይሄ ሁሉ እንዴት እንደሚያስቸግር ያው የታወቀ ነው። ለማንኛውም ታዛቢዎች ኖርማል ኖርም ምርጫ ይቀጥላል በዙም ና እንግዲህ ይሄን ምርጫ በተመለከተ በርግጥ ይሄ እኛ ሰኞ እናደርገው ምርጫ የኛ ለኛ ሀገር ያው በአምስት አመቱ አንዴ የመጣ የተደረገ ምርጫ ቢሆንም በዚህ አመት ግን በአፍሪካ ውስጥ በተለያየ ቦታዎች ብዙ ምርጫዎች ተደርገዋል። ኢትዮጵያን ጨምሮ ወደ 6-7 ሀገሮች ምርጫ እንግዲህ ኢትዮጵያ ያው ሰኞ ተደርጋለች። ከዛ በፊት ግን ኡጋንዳ፣ ኮንጎ፣ ካሜሩን፣ ቤኒን፣ ጅቡቲ ሁሉ አድርገዋል። በሚቀጥለው ወር ደግሞ እንዲሁ ወደ 2 ጁላይ 2 ላይ ደግሞ እንዲሁ አልጄሪያ ይቀጥላልና ይሄንንም የአፍሪካ ህብረት ገጾች ላይ እነዚህ በአፍሪካ በዚህ አመት የተደረጉ ወይም የሚደረጉ ምርጫዎች ናቸው ብሎ አስፍሯቸዋል። እና እንግዲህ ምርጫውን በተመለከተ በሀገራችንም አፍሪካም ያለ ሁኔታ ይህን ይመስላል። እንግዲህ መልካም ቆይታ፣ መልካም ጊዜ የሚኝላችኋለሁ። ዳቆም ነው ሙዚቃ እንቀጥላለን። መልካም ጊዜ።

እሺ አድማጮቻችን እንግዲህ በመከታተል ላይ ያላችሁት ሳምንታዊ አለያ ሬዲዮ ፕሮግራማችን ነው። እንግዲህ በአላችሁ ትድቂት ደቂቃውስ መደወልም የምትችሉ መሆኑን ለማስታወስ ያህል ነው። 0711640044 ላይ በመደወል ሀሳባችሁን አስተያየታችሁን መስጠት ትችላላችሁ። ጊዜ ያለን ለማለት ነው። መልካም ቆይታ ያው

0: ከናት ዘንጊ
1: ይቅርታ አድማጮቻችን ስልክ መጥቷል እስቲ አንዴ ጠናስልን ይሰማል
2: ጠናስልን
1: ኦኬ
2: አየር ላይ ነኝ ነው የሚባለው አይደል
1: አሁን አየር ላይ ነው ወጥሻል እንደምን አረፈድሽ ጠናስልሽ
2: እንዴት አረፈድክ ያቆ እንዴት ነህ
1: እግዚአብሔር ይመስገን ደህና ደህና
2: እያዳመጥን ነበር እና እየተከታተልን ነው ግን እንደው አስተያየት አንዳንድ ጊዜ ስለምን አስተያየት ይሰጣል በሚለው ነው ብዙ ጊዜ እኔ በግሌ ማልደውለው እንጂ ብዙ ጊዜ ማዳምጣለሁ።
1: አይ አስተያየት ስለማንኛውም ነገር መስጠት ይችላል። ፕሮግራሙን ማስመልክቱም ቢሆን ወይም ፕሮግራሙ ላይ
2: በቀረበት
1: ላይ ቢሆን
2: የደከማችሁበት ነው። ጥሩ ነገር ጥሩ የሚሆነው ቢቀጠል ነው። እኔ አሁን እኔ ደነገጥኩት እንዲያውም ያው ትንሽ እናንተ ደከመን ምናምን ይባል ድምጽ አሰምታችሁ ስለነበር ያንን ደግሞ ተክቶ የሚሰራ ሰው ትንሽ ችሎታም የተወሰነ ስለሚጠየቅ ሁሉ ሰው ማንንም ሊተካ አይችልም አላለ እንደዛ ስለሆነ እንደው ብትደክሙም ያው ምንም ሳይደከም ብዙ ነገር አይገኝምና ብትደክሙበትም ያው ቀጥሉበት ጥሩ ነው። አንዴ ደግሞ ከኛ እጅ ከወጣ በኋላ ላይገኝ ይችላል ይሄድል።
1: ጀከነሽ ችግር እሱ ነው ችግር እሱ ነው። አዎ አንዴ ማጣት ቀላል ነው መልሶ
2: ማጣት ማው ማፍረስ ምን ጊዜም ቀላል ነው ግን ያን መልሶ ደግሞ ስጡን ቢባል እንደው እንትን ያላቸው ልጆች እንኳን አጋጣሚ ደግሞ ቢገኙ ችሎታው ያላቸው ፍላጎቱ ያላቸው ቢገኙ መልሶ ያን ቦታ ማግኘቱ ላይቻል ይችላል። እርግጠኛ ነኝ አይገኝም።
1: ለከነሻ በጣም ከባድ ነው።
2: ስለዚህ ደከሙበት አይዟችሁ መቼም በሞራል አይዟችሁ ነው። ሌላ ግን እንግዲህ በእኛ ቀም የሚደረግ ነገር ካለም ጠይቁ ችግር የለውም።
1: ነጭ ፍቅሬ በጣም እናመሰግናለን። አይ እንዲ እየደወላችሁ ማሎ አለንም ማለቱ እሱም ቀላል ነገር አይደለም። ስለዚህ እሱም
2: ራሱ ማዳመጥ እያዳመጥን ነው
1: ከተሳትፎ ነው የሚቆጠረው።
2: አንዳንዴ እኔ በእርግጥ ሊያመልጠኝ ይችላል ግን ያው ስላለ አሁንም ይሄው ገባው ሌላም ጊዜ ሰማለሁ። አሁንም ስለምርጫውም ስለምን ስታወራ ነበር እሱ ሁሉ ያዳምጨዋለሁ። ስለዚህ ያው ያዳመጥን ነው ማለት ነው።
1: አመሰግናለሁ። አይ እንዲ ያለን ብሎ ባካለ ለመውጣት ነው እንጂ እንዳልሽኩ እንደ ሰው እንደሚያዳምጥ እዚህም ያለው መሰረው ይነግረናል። ይሄን ያህል ሰው
2: ስለዚህ ምን ተከዶት ዛሬ ቆቀኛ በላይ ነገር ሰሪ አለ በቃ ሁሉንም የሚናገር
1: ሁሉንም እዚህ ጋር ይነግረናል። ያው
2: ስም እንዳቁ ዛሬ ግዴ ቆም ይደበቅ ነገር ምስጢር ቀርቷል እኮ
1: ጠፍ ቀርቷል። ያው ዳተን ሹት ምናምን የሚባል ነገር ስለአለ ትንሽ ስማችሁን አይሰጠንም ቁጥራችሁን አያወጣልንም እንጂ
2: ተጠምን ያው ያው ሰጠኮ ነው መልስ ትንሽ ደግሞ ስትጠያይቀው ስልኩ ከዚህ አካባቢ ነው የመጣው ይላል።
1: እነት ነው እንደሱ የሚቻላቸዋል
2: እና አርገ መጠየቅ ነው እንጂ ይነግራል ሁሉንም ብዙ ማይተውም
1: ይነግራል ይናገራል ጥሩ ነው
2: ጥሩ ነው ማለት እኔ ወደዋለሁ። ይሄ ብዙ ነገር አንዳንድ መቼም ሁሉም ነገር ፖዚቲቭ አይባልም። አንዳንዱ ነገር ቆንጆ ነው በቃ እንደዚህ ሁሉም ነገር በጥበብ ቀለል ያለ መሆኑ።
1: እሺ በጣም በጣም አመሰግናለሁ።
2: ፕሮግራም እያለቀ ነው።
1: አዎ ትንሽ አንድ 7 ደቂቃ አለ በሱ ደግሞ ዘፈን ጋብዛችኋለሁ። እንግዲህ አንቺንም አመሰግናለሁ ከአንቺም በፊት ተስፋዬም ደውለው ነበር ሁላችሁንም አመሰግናለሁ። እንግዲህ
2: እሱንም ሰምቼዋለሁ። አዎ እሱ እንኳን ያው እሱም ራሱ ያው አገልጋይ ስለሆነ በዚህ ቦታ
1: አዎ እሱ እዚህ አዘጋጁም አቅራቢም ነው
2: አቅራቢም ስለሆነ እሱንም አብረን አንተንም ሁላችሁንም እናመሰግናለን። እዚህ አስጥልን ስለ አገልግሎታችሁ
1: እናመሰግናለን። ስለደወልሽልን እናመሰግናለን። እሺ ሁላችሁንም
2: መልካም ቀን
1: ማለት እሺ አድማጮቻችን እንግዲህ ስትከታተሉት የነበረው ፕሮግራም ሊጠናቀቅ ጥቂት ደቂቃዎች ቀርተውናል። እንግዲህ ዛሬ አዘጋጅቼ ፕሮግራሙን ያቀረብኩላችሁ እኔ ንሳለኝ አየለ ነበርኩ። እንግዲህ ከሚቀጥለው ሙዚቃ ቦታውን ለቀጣዩ ለወንድሜ ለተስፋዬ ተክሌ አስተላልፋለሁ። እና እንግዲህ እዚህ ላይ ያላችሁ የኔም ሆነ ኤርትራውያን አድማጮች እንድትከታተሉት ጋብዛችኋለሁ። ያው ተስፋዬ የኛም ሬዲዮ ተባባሪ አዘጋጃችን ነው። አመሰግናለሁ ተስፍሻ።

ካብ ነፃ ራዲዮ ስቱትጋርድ ዝፍኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋ ሄርስ ካብል ንዝጥቀሙ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

እስቲ ዜና ካውሃ አገዳስ ወልኮ መዳት ሂዶ አረበለሁሞ ንኽትከታተሉ ብኽብሪ ንዓደንኩ መጀመሪያ እስቲ ዜና ግብጽ ዩኒቨርሲቲ ክትከፍትያ አንፎቱ ሰዓተ መደረ ኢትዮጵያ ንግብጽን ህግደፍን ትኸስስ ብጉልባብ ስንኩላን ዝምታ ገንዘብ ህዝቢ ዜና ብዝርዝር ግብጽ ዩኒቨርሲቲ ክትከፍትያ ግብጽ ጉጅለ ህግደፍ ኮነ ኢሉ ኣብዝ ወደና ኤርትራ ዩኒቨርሲቲ ክትከፍት ምዃና ዝገልጽ ሓበሬታ ተዘርጊሑ ላዕለዋይ ባይቶ ዩኒቨርሲቲ ግብጽ ኣብ ኤርትራ ጨንፈር ክኸፍት ብወግዒ ከም ዝወሰነ ግሎባል ሳት ዝተባህለ ናይታ ሃገር ማዕከን ዜና ኣፍሊጣ እቲ ብሚኒስተር ላዕለዋይ ደረጃ ትምህርቲ ስነ ፍልጠታዊ ምርምርን ዓብደልዓዚዝ ከንስዋ ዝምራሕ ኣካል ነቲ ውሳኔ ኣገዳሲ ስጉምቲ ምዃኑ ብምጥቃስ ኣካል ግብጺ ኣፍሪቃዊ ምትእስሳር ትምህርቲ ምስፋሕ እትብሎ መደብ ምዃኑ ምጥቃስ እዩ ተሓቢሩ እቲ ዩኒቨርሲቲ ካይሮ ኣብ ከተማ ኣስመራ ጨንፈር ክኸፍት ምዃኑ ዝተገልጸ ሓበሬታ ብመንገዲ ናይታ ዜና ምንጭታት ግብጺ ዝተገልጸ ኮይኑ ሚኒስተር ወፃኢ ጉዳያት ግብጺ ባድር ዓብደልቃጢ ቅድሚ ሓደ ሰሙን ናብ ኣስመራ በፂሑ ምስ ሰበ ስልጣን ጉጅለ ህግደፍ ድሕሪ ዘካየዶ ዘተ ኣብ ስምምዕ ከም ዝበፅሑ እዩ ዝሕበር እቲ ካብ ካይሮ ዝተፈነወ ዜናዊ ሓበሬታ ዩኒቨርሲቲ ካይሮ ኣብ ኣስመራ ጨንፈር ክኸፍት ምውሳኑ ትካላት ምርምር ግብጺ ኣብ ሃገራት ኣፍሪቃ ንዘለዎን ንጥፈታት ዘዕቢ ትርጉም ከም ዘለዎ ዝገለጸ ኮይኑ ዜጋታት ኤርትራ ካብ ትምህርቲ ክርሕቁ ዝከኣሎ ዝቃለስ ጉጅለ ህግደፍ ግብጺ ሃገራዊ ረብሓ ንምዕባይ ኣብ ኣስመራ ጨንፈር ንኽትከፍት ፍቓድ ምሃብ እዩ ወሲኹ ዝገልጽ ሚኒስተር ላዕለዎት ትካላት ትምህርትን ሳይንሳዊ ምርምርን ግብጺ ዝኾነ ዓብደልዓዚዝ ኮንስዋ ብወገኑ ትካላት ትምህርቲ ሃገሩ ኣብ ሃገራት ቀርና ኣፍሪቃ ከምዚ ዝበለ ንጥፈታት ምጅማርን ፖሊሲ ግብጺ ንምስራፅን ንምስፋሕን ዝሕግዝ ምዃኑ ዝገልጸ ኮይኑ ብኣንጻሩ ጉጅለ ህግደፍ ስልጣኑ ንምሕላው ህዝቢ ኤርትራ ኣብ ካብ ማኣዲ ትምህርቲ ክርሕቀሉ ኩነታት ክፈጥር ድሕሪ ምፅናሕ ንግብፂ ፍቓድ ምሃቡ ጉጅለ ህግደፍ ፀረ ህዝቢ ኤርትራ ሃገረ ኤርትራ ምዃኑ ዝገልጽ እዩ ብሓቂ ብቕንዕና ሃገራውን ህዝባውን ረብሓ ዝሓስብ እንተዝኸውን እቲ ዓፂዎ ዘሎ ነባርን ዓለማዊ ኣፍልጦ ዝነበሮ ዩኒቨርሲቲ ኣስመራ ክኸፍቶ ነይርዎ ስም ኤርትራ ንምህሳስ ግን ዝነበራ ቅርሳ ዝኾነ ዩኒቨርስትን ይኹን ካልእ ዓፂዎን ኣፍሪፎን እዩ እቲ ኮሚቴ ንኣተጋባብራ እቲ ውሳኔ ኣብ ዝምልከት ዝከታተል ብናይ ቅድም ሚኒስተር ልምዓት ግብፅን ፕሮፌሰር ኣብ ዩኒቨርሲቲ ካይሮን ኣሕመድ ዳርዊኽ ዝምራሕ ኣፈፃሚ ኣካል ከም ዝመስረተ እቲ ዜና ኣብ ሓበሬትኡ ኣስፊሩ ኣሎ ምስዚ ብምትሕሓዝ ናይቲ ዩኒቨርሲቲ ስርዓተ ትምህርቲ ክሕደስ መምርሒ ከም ዝተዋህውን ተገሊጹ ጉጅለ ህግደፍ ተምሃሮ ብ201 ዓ ም ፈረንጂ ኣብ ኣተሓሕዛ ናይቲ ዩኒቨርሲቲ ተቃውሞ ምስ ኣስምዑ ዝእሰር ኣሲሩ ብ203 ዓ ም ፈረንጂ ድማ ሓደስቲ ተምሃሮ ከይቅበል ወሲኑ ብ206 ዓ ም ፈረንጂ ከዓ እታ ዩኒቨርሲቲ ዝምረቑ ተምሃሮ ጥራሕ ሒዛ ከም እትተርፍ ገይሩ ድሕሪ ምፅናሕ ብ207 ዓ ም ፈረንጂ ከዓ ሙሉእ ብምሉእ ዓፂዋ በዚ መሰረት ኤርትራ ብሕታዊት ዋላ ሓንቲ ዩኒቨርሲቲ ዘይብላ ሃገር ኣብ ኣፍሪቃ ኮይና ኣላ እንሆ ሎሚ ከዓ ኣብ ክንዲ ነታ ዝተዓፅወት ዩኒቨርሲቲ ምብርባር ቀዳምነት ዝህብ ጨንፈር ዩኒቨርሲቲ ካይሮ ኣብ ኣስመራ ክኸፍት እዩ ይበሃል ኣሎ ኣንፈቱ ዝሰሓተ መደረ ውልቀ መላኺ መራሒ ጉጅለ ህግደፍ ኣቶ ኢሳያስ ብኣጋጣሚ መበል 35 ዓመት መዓልቲ ናፅነት ኤርትራ ኣብ ዘስምዖ ናይ 23 ደቃይቕ መደረ ንዘቤታዊ ጉዳያት ጎሲኡ ኣብ ዘይምልከቶ ኣህግራውን ዞባውን ጉዳያት ሓውቲቱ ውልቀ መላኺ ኢሳያስ ንስሙ መዓልቲ ናፅነት ኤርትራ ንምኽባር ኣብ ኣዳራሽ ህዝቢ ይኣክብ እምበር ካብቲ ናይ
23 دقائق اتن 18 دقائق بزعبه زي ملكته قداي جيت ايران امريكان قطبان معصاو مصابو هرمز فينيزو

0: ورا سمعتي ماري كابزي حاليم لها في آتو إساس أفوركي إزتزارو بوزر باتات نسمع موب قلقلة قلقلة
1: غواركمن نحربين يا هزب إرترا أوشتن عالمن مصفتوتو تقال استيزبتات عالم يوحانا عمد عمد نزا عززت حلاتن بحراقل أبز تفلا لي خبابيتات عين ساوي مساند اوتات زودبون ملغتات يوحنا نزل اخو فتوتن لعول مسغانا بقيا مغتا حرنتا وقلسن مسواتن خمس عمتات ترايزي كونا ابزن زحلفا سلاسان حمشان عمتات انصار زتفلالي تصابعون شرحتات متقعتن عمكل خالص تغفل مسواتي مستمر لمعتاو تغادلو دمير كهر انقلو عمت عمت ذكر بعال ملكعي قعزون قسقاسين طلوخو هاقراوي انسد والدوتاتي ناطنتنا ناطنتن لعلاونتن وهدتن كبر مريتن بزلاقنتن ناساسا نزم عبس مسرح سلزغنه تمالي عبين يرنا لومي عبين لنا نمزعق النبلنا بس نفسنا نتحطات له أقاطمي
0: أوه زياتها حمرت خم زيات سقع زيات مو ضربة عندي خم ضربة أنا بحكي زي أبهالاتات كبهال ذلوا وأبزي دحرق إن أنت إيلو أنا بحكي أصلاً حمسنا عملت كجيم جيموس لو تيس تجبرنا جرا اللورو بجاك يلن أم مدى باللو كسر راحيو كم زي سمعنا يا مالتي كوين جن إذا دحرم سبلاجن أبكال تايزرب
1: قسقاسنا بود عونت لاغم قمنا كابتا مكروتاتنا نتمهرنا أدمع النس رحنا خنورسس دد الرخي حبا
0: أوه كابز حلفة مكرونا نتمهر أنت أي تمهيرو زي دقاقين نايم الدقاقين نايم عناون نايم براسين قرب فحوخ زبالة كميقر كاتا الدقاقين أوه زي سريحو كاو ترفقين نرب حزبي أنت أي جيرو أنت أي سريح له نيكس والحنتي قن نسب مدنقار نسب علال ازخا معلتنا تنت عمد عمد زبصمبلي عمد عمد عمد كصمبل كنت هزبي زحالفنا ابو وارح كا نغايلان دانكيران بخدان تخدين كاي كوننا تنت مصمبال نتنت مصمبال مالت ابغزها خوين كا فايل كا سدرابيت تاكيو سدرابيت بحوار كوينو زحغوتولن زقساقاتولن ناتنت رخيبو من اسيكا اوغرو مليو كم دلايو اب كتمو خنغطر كاب غطر نختمه حاب كتما نغطر كم دلايو زنقساقاتولو وفير زاتولو زبعلولو دالون بر زياتوم منقساقات سينو ابغزا زعسرولو ابيت ماثرت زوعلولي كونن
1: كبرن حزب ارتران سماعاتاتون هاقراهو ويزبيتاو خلطاتران محباليون كابتي بعلنان هزب عالمين هاقو نولو رتعاوي اهقراوي سرعاتن زوباوي مكببارن رقعاتن متحققازن رحوان تمرتن شركنت تنسلو سلزير عالماوين زوباوين مقانو بوادعاو موكسيتات موكسيتاتن نزاما دنتن كنفلطون كردون غب امامي
0: اوه كن دبلو دول زربان ديو غب غبرغن مس عالم اسياس افورق صرح انتيالو بجكان خنات نعغرغر انت زي كوينو نلمعاتن هنصتن نسلامن لمعاتن نسلامن قسقاسن مزخونه يكون هاجرات تغبر وعلات يفرم قلقله زحاله في خمارينا نبع القطلون عم نيتلان يروق المونا كالن يرو ابع راسي خيدو كن كينا دبدبو خبل تزي كوينو نلمعات مسلمعات تريح يفلتني نزربا كن ززاربو حنقول مسلچون منقصن مدرقن زخونه زربا طرحي
1: نغواركن نغواركم مسفلينتون ردو مدرخاو ميزان امريكان ابنا 34 ناصنت اغاطامي داغماي مملاس ترامب نابصا دا غزا كما توي نباب حدا معدو مبقسي بوليسيطاتون اوكي عيدوون زغطفو عصراتن باقا مقمارن عطب ايو غزان زدليو مخانو عبقطبا
0: اوه عطب ناي ترامب مكيم مسترامب تسفاتات جيرولو زنبري زبايا زنبرين ديو حجيق انت تسفا زقبتن انت تسفا زقورتن كوينيو ترايو مخنياتو عبتزهابو كمتي كل سبسعو ተኸደ ዝግበር ዘሎ ዝስራሕ ዘሎ ኣሉታዊ ምዃኑ ቶታል ምስ ትራምፒ ዘይሰማማዕ ምስ ትራምፕ ዘይረኽብ እዚ ከዓ ኢሳያስ ኣፈወርቂ እቲ ድሌታቱ እቲ ፅምዶ ክግበር ዝብሎ ዝነበረ እቲ እገዳ ክላዓል ተባሂሉ ዝነበረ እውን ተስፋ ዝቆርጠሉ እዩ ዝመስል ከምኡ እንተዘይከውን ካልእ የለን እንተ ኮይኑ ከዓ ኣብ ሰላም ግን ኢሳያስ ኣፈወርቂ ንዝቀርቦ ንሰላም እንድሕር ኮይኑ ብጣዕሚ ዘፍርሖ ንሰላም እንድሕር ኮይኑ ብጣዕሚ ዘፍርሖ ምክንያቱ ሰላም እንድሕር ኮይኑ ህዝቢ ኤርትራ ዓይኑ ናፅነት ክረክብ እዩ ፍሕትሕት ክብል እዩ ክፍንቅልዎ እዮም ከዓ ምክንያቱ ብዘይ ሕጊ ስለ ዝኸይድ ንሱ ናይ ሕጊ ዝሕትት ብሕጊ ንኺት ክብልዎ ስለ ዝኾኑ
1: ኣብ ባህርያዊ ፀጋታት ልዕሊ ኩሉ ኢንዱስትርያውነትን ምምስራሕን ድለባ ክብርን ተወሲድና ኣባኻኒ ባጀታዊ ዝርወት ተኸታተልቲ ምምሕዳራት ዋሽንግቶን ኣብ ርእሲ ዘዋህለሉ ዕዳታት ብስሱዕ ቅኒት ዓብሊ ዝገብት ኣጋጣሚታት ታሪክ ብዝፈጠረሎም ዕድል ዝተኸልዎ ቁጠባውን ማላውን ሃይመና ወይ ዕብለላ መዝሚዞም ከምናትና ሓንጎልን መሃዝነትን የለን ካልኦት ክቅድሑ ጥራዮም ዝኽእሉ ዝዓይነቱ ኣጉል ብሂል ሒዞም
0: እወ ቢልዮናት ውላ ምልያርዳት እትገንዘብ ኣባኺኖም ንብላሽ ይብላ ኣሎ ኢሳያስ እንታኣቶ ብዛዕባ ናቱ ገምጋም ዘይዛረብ ንብረትን ገንዘብን ናይ ህዝቢ ኤርትራ ኣብ ምንታይ ውዕሉ ኣሎ ኣብ ምንታይ ውዕሉ ኣሎ ንሱ እሳቶም ንረብሕኦም ንዘድልዮም ኢሎም ገብርዎ ኣለው ቁኑዕ ድ ጉጉይ ካልእ ሕቶ እዩ ዝግበር ዘሎ ሰብ ይኹንኖም ሰብ ይቃወሞም ይቃለሶም ከዓ ኣሎ ኢሳያስ ኣፈወርቂ ግን እንታይ ኣቶ ብዛዕባ እዚ ከም ንእግሩ መገዲ ወስ ክብል ይኽእል ካብ ሓሊፉ ግን ተቆንዝዩ ንሒሙን ክዛረብ ሓንጎል ብናከምናና ሕሶብ እኦም ዝብሉ ዝብል ካብኡ ንላዕሊ ካብ ሓንጎል ናይ ኢሳያስ ናታቶም ሓይሽ ንዓዶም ንህዝቦም ንሃገሮም ከዓ ንገብሩ ነቲ ህዝቦም ንህዝቢ ካልእ ህዝቢ ይብድሉ ዶ ይብድሉን ፈርቓን ኩሉ ዓለም ከዓ ይቃወሞም ኣሎ ኢሳያስ ግን ንህዝቡ ዘይኮነ ንህዝቡ ዘይሓሰበ ብኽቦን ዘንብር ዘሎ ኣብዚ ክፍ ዘመን ኣብ መበል 21 ክፍለ ዘመን ኣብ መበል 21 ክፍለ ዘመን ብኽቦን ዝነብር ብመንቀሳቀሲ ወረቐት ካብ ናብ ዝኽልከል ማይ ድስተን ኤሌክትሪክ ዝስእንን ኣብ ኤርትራ ኢሳያስ ዝመርሓ ኤርትራ ጥራሕ እንተዘይኮይኑ ኣብ ካልእ የለን ብዛዕባ እዚ ዘይገምገመ ብዛዕባ ዘይተዛርበ ብዛዕባ ሚልያርዳት ናይ ገንዘብ ናይ ኣሜሪካ ምጥፋእ እንታይ እዩ ተገድሶ ኣበይ ናይ ምምህር ኮይኑ እሱ ንርእሱ
1: ንትሑት ተኸፋሊ ጉልበትን ፀዓትን ኣህላኽነትን ካልኦት ክምዝምዙ ምእንቲ ኣውራ ኣብ ድሕሪ ምኽታም ዝሑል ኩናት ዝዓብለለ ስነ ሓሳብ ሳግም ዘኸተሎ እስትራተጂያዊ ቁጠባዊ ምዝባል ቀሊል ኣይነበረን ዓሚ ዝጠቐስክዎ ዘጋልብ ዝነበረ ዕዳ 30 ትሪልዮን ዋሽንግቶን ሎሚ ናብ 4 ትሪልዮን ይዓርግ ምህላው ቀሊል ምስክር
0: ዋላ 80 ትሪልዮን ይኹን እንታኣትዎ ናይ ኤርትራ ባጀት ዘይብሉ ብዛዕባ ኣብ ናይ ኤርትራ ዘሎ ሂወትከ ኤርትራዊ ሂወትከ እሳቀዩ ኣለው ዘውፅኦም ስኢኖም ኣብ በዓል ሳውት ኣፍሪካ ቅተሉ ኣለው ኣብ ኩሉ ኣብ ሰሓራታት ይሞቱ ኣለው ብዛዕባ ህዝቢ ተዛርቡ ይፈልጥኒ 4 ትሪልዮን ኮይኑ ዋላ 80 ትሪልዮን ዘይኸውን ካብኡ ላዓል ዘይኮን
1: ትራምፕ ነቲ ሓደጋን ምንቁልቋልን ምእማኑ ኣወንታዊ እዩ ክበሃል ዝከኣል እኳ እንተኾነ መፈወስ ኢሉ ዝኽተሎ ዘሎ ስጉምትታት ወፃኢታት ምፅልፃል ዝሳገመ ኢንዱስትሪታትን ወፍርን ምስሓብን ምምላስን ምጥያስን ቀረፅ ምዕባይ ዘቤታዊ ግብሪ ምንካይ ምግባት ዘይርከብ ማዕድናት ሓይሊ ምውጥዋጥን ምህዳድን ፅዑቕ ወፍርን ዘመተን እውን
0: ቀረፅ እንተብዝሐ ቀረፅ ተኽበደ ንነብሱ እዩ ንሃገሩ ክገብር ክብል ካብ ዝሰርሑ ከዓ እዩ ካብ ዘይሰርሑ ከማ ናይ ወሰደን ዓመፅ ይግብት ኣሎ እወ ብርግፅ ከም ኢሳያስ ግን ኣይኮነን ህዝቢ ብጥርሑ ዘገልግል ብጥርሑ ብባርነት ዘስርሕ ምኽ ከዓ ኣመኻሪ ኮነ ኢሳያስ ንርእሱ ተመኺሩ ዘይሰምዕ ንእንታይ ኣስተምህሮ ድ ዝህብ ዘሎ ምኽሪ ድ ዝህብ ዘሎ ዝድምፁ እንድዩ ግን ሕማሙ ከምኡ ስለ ዝኾነ
1: ኣብ ዲፕሎማሲን ፕሮፓጋንዳን ወዘተ ክሰርሕ ይኽእል ዶ ኣበይ ምስ መን ዝኸበርክንን ዝኸበርኩምን
0: እወ እዚ ሕጂ ምስመን ኣበኒ ምስ መሳርሑ ትሰርሕ ኣሎ ምዝኾነ ይገብር ኣሎ የጋግይዎ ድዮም ዕዶ ድዮም ኢሉ ዝዛረቦ ዘሎ ከዓ ንዕኡ ዝምልከት እዩ ኣብዚ ሕጂ ካብዚ ቀፂልና ንስማዓየ ሞ ዳይ ቅድሚ ሕጂ
1: ናብ ዘቤታዊ ጉዳይ ክንመፅእ ኣብ ናይ ዝሓለፈ ዓመት ፅምብል ንልምዓታዊ መኽተና ኣብ ዝተፈላለየ ግንባራትን ፅላታትን እንተላይ ቀዳምነታትና ሓፈሻዊ ዓመት ይበ ነይረ ተኣምር ሓድሽ ጓተ ዘይኮነ ብቐንዱ ናይ ህዝብና መነባብሮ ብቐዳምነት ናይ ዝተወሰነ ናይ ተዋሰነ ከባቢታት ብዓብኡ ንሓዋሩን ግን ካብ ቁጠባ ዓንጋሎ ዘጋላግለና ኣፍራይነትና ዘሐይልን ምህርትና ብዘላቕነት ዘኻዕብትን
0: ኣብዚ ይሕሱ ስለ ዘሎ እቲ ሓሶት እውን ክሓንቆ ጀሚሩ ምክንያቱ ኣብቲ ናይ በዕል ኣሜሪካ ዝዛረቦ ዝነበረ ስምዕዎ ኣብዚ ናይ ኤርትራ ጉዳይ ግን ደስ ስለ ዘይብሉ ዛዕባ ናይ ኤርትራ ክዛርብ ዕረ ስለ ዝጥዕሞ ስግድግድ እናበሎ ዝዛርቦ ዘሎ ዘረባ እዩ ብዛዕባ ናይ ህዝብና ጥመትን ክስታይ ዝብሎ ዘሎ ማለት እዩ ቀፂሉ ክዘረብ ቅድሚኡ ተዛረቦን ከልኡ መፅ
1: ናብ ብሉፅ ምምስራሕን ድለባ ክብርን ምስናዕን ኢንዱስትርያውነትን ብሉፅ ኣገልግሎታትን ዘሰጋግር ምእንቲ ክኸውን እዩ ኣብ ቁጠባ ከይተሓፅረ ዲፕሎማስያውን ሓበሬታውን ግንባራት እውን ዘጠቓለለ እዩ ማልን ቴክኖሎጂን እውን ንዝኽሰብ ዘሎ ዕድላት ገፊሕን ዘላቕን ሽርክነታት ኣቃሊልና ዘይንርዮ ዕማም ብተደጋጋሚ ከም ዝግለጽ ግን ወሳኒ ሓይሊ ሰፊሕ ተሳታፍነት ህዝብን ብዙሕን ዓይነትን ሞያውያንን ክኢላታትን መንእሰያት ምሳብ ወፃኢ ዘለዉ ሓርበኛታት ዜጋታትና ኣወሃሂድካ ሲነርጂን ዘላቕነትን መርግጋፅ
0: እዎ እዚኣ ሓርበኛታት ኣብ ደገ ዘለዉ ዝበሃል ዘሎ እዚ ዘሻድኖም ዘጋልቦም ዘሎ ማለት እዩ ራብዓይ ግንባር ሓርበኛታት ተባሂልና ጀጋኑ ተባሂልና ኢና ኢለን ሆ ክበሃላ ሰሚዐን እየን እዚ ከዓ ንመሻደኒ ዝብሎ እምበር ዝግበር ከማን ከምዚ ኮይኑ ንርዲ እዩ ግን እዚታት ዝሓን ንስማዓሞን እዮ
1: በቲ ንብጎ ናሕሪ ክንግስግስ ግን ፕሮግራማትናን ውጥናትናን ዳግም ምኽላስን ምፅፋፍን ምጉስጓስ ፀጋታት ከነዕቢ ስለ ዘለና ኣብ ዓመት 226 ሰገጥ ምባል ኣይሰኣንን ክበር ክልል ንኽበርኩምን
0: ኩራ ሰማዕቲ እዚ ናይዛ ዓመት እዚ እንድዩ ሕጂ ቅድሚ ሕጂ ዓመይ ተዛረቡ ከዓ ንስማዕ ቅድሚ ዓሚ
1: ንህዝቢ ኤርትራ ኣብ ውሽጥን ወፃእን ምስ ኩሎም ፈተውቱን ሓራ ህዝቢ ዓለምን ዮሃና ንዕለተ ናፅነት 32 ናፅነት 223 ናፅነትናን ልኡላውነትናን ውህደትናን ዝያዳ ተኮሊዑ ምረሻና ንልምዓትን ዕብትን ወልቢቱ ኣብ ዝኸደሉ ታሪካዊ እዋነት
0: ኩብራ ሰማዕት እምበር እዚ ቅድሚ ዓመት ዝበሎ ተኮሊዑን ተወሊዑን ዘሎ ዝሰርሓሉ ዘለና ዝብል ሕጂ ከዓ እዚ ዓመት እዚ ከዓ የለን ኢሉ ማለት እዩ የለ ናይ ስራሕ መደብ ኣሎ ጥራሕ ረዮ እቲ ተጋራጫዊ ዘረባታትን እቲ ዘካይዶ ዝብሎ ዘረባ ንምንፃር ንምባል እየ ክቡራት ንምዝኽኻር እዩ ክቡራት ኤርትራውያን ሰማዕት ረድ ኤርትራ
1: ናይ ፅርግያታትን መጓዓዝያን ፕሮጀክትታትና ከምቲ ዝተነጥፎ ክዓቢ እዩ ናይ መንበር ኣባይቲ ሰፊሕ መደባት እውን ማዕረማዕሪኡ ክድረኽ እዩ ናይ ማይን ኤሌክትሪክን ኣገልግሎታት ምስፋሕ ፕሮጀክትታት ምድንዋይ ቀረብ እንተዘይኮይኑ መበጋገሲ ኣብዚ
0: ያ ዘለና እዚ ክቡራት ሰማዕቲ
1: ፍን ስለ ዘሎ
0: እዚእቲልበስ
1: መሰናክላት እንተለዉ እውን ስክፍታ የለን ቅሶኑ
0: እወ እዚ ቅሶኑ ዝብሎ ዘሎ ዘራርባ
1: ዋሕስና ናይ ፅንዓት መምህራንና ዝኾኑ ሰማዕታት ይኽበሩን ይዘከሩን ዓወት ንሓፋሽ
0: በዕር ክቡራት ሰማዕቲ እዚ እዩ ናይ ኢሳያስ ኣፈወርቂ መደረ ኣብታ ናይ መወዳእታ ዝብላ ከዓ ስማዓ ንስማዕ ኢልሃን
1: ሰዓት ሰዓት ምክትታል ኣቦትኡ እንከሎ እንታይ ናፃ መራፂ ክሕሰብ ይከኣል ኢልካ ምትንታን እዩ ኣብዚ ከይተጠቕሲ ክሓልፍ ዘይብሉ ትራምፕ ምንቃፍ ንበይኑ ኣኻሊ ይኮነን እቶም ኣበራት እናረኣዩ ዘሳስዩ ዘለዉ ኮይልካ ምሕታት እውን ኣሎ ካልእ ክጉስተ ዘይብሉ እውን ንትራምፕ ክጠብሱን ከጋግዩን ህርድግ ዝብሉ ጸለውቲ ኢና ዝብሉ ከም ዘለዉ እውን ክርሳዕ ኣይግባአን ሓራ ዕዳጋታትን ንግድን ዘይብሉ ርትዓዊ ምቕራሕብትን እቶቱን ዘይብሉ ናይ ሓረጣን ገምርን ዝምታን ዓለቑን ፊናንስያዊ ትካላት ዘመሓድሮ ብኽሳራ ዝረብሕ ዝምታ ባዶ ድምር መቐፀልታ ባርነትን መግዛእትን ዝኾነ ብሉይ ስርዓት ክእል ኣለዎ።
0: ብርግፅ ብርግፅ ኣብዚኣ ፅቡቅ ተዛሪቢ ኢሳያስ ከልግስ ኣለዎ። ምክንያቱ ባዕሉ እዚ ይዛረብ ዘሎ ኣልጉሱኒ ኣልጉሱኒ ዓውሊ ይዛረብ ዘሎኮ ምክንያቱ እዚ እንጠቐሰን እንተ ናብ ኤርትራ ዘላ እያ ሕጊ የለ ቁዋም የለ ዓመፅን ዓለቁን ግፍዕን በደልን ዝግበር ዘሎ ዓማፅ ዝኾነ ስርዓት ከልግስ ኣለዎን ኢሉ ክነልግሶ ንስመር ብሓባር ንቃለስ። እዚ ኢኻ ንናይ ትራምፕ ተኾይኑ ግን ውዳሴ ገይሩ ምክንያቱ ይፈልጥ እዩ ካብኡ ላዕሊ ተተዛሪቡ ትራምፕ ዘየናሕሲ ሰብ ከም ዝኾነ ማለት እዩ። ካልእ እቲ ዝተጋገየ ዘይኮነስ እቶም ዝዕዘቡ እዮም ተሓተቲ ትብል ዘረባ ግን ካልእ ግዜ ክንዛረበላ ኢና። ግን ካብቲ በዳልስ እቲ ስቕ ኢሉ ዝዕዘብ ከማን ተሓታቲ እዩ ዝብል ኣባህላታት ኣሎ እዚ ከዓ ብማዕረ ስለዚ እታ ሰዓት ስለዝኣኸለት ኣብዚ ክብላይ ሞኒ ኩቡራት ኤርትራውያን ብዘቐረበ መደብ ዕጉባት ክኮኑ ተስፋ እንዳገበርኩ ፅቡቅ ቀዳመ ሰንበት ይብል። ቀብሪ ናይ ሰይቲ ወልማርያም ናብ ረቡዕ ሰዓት 8 ፍትሓት ሰዓት 10 ከዓ ተባሂሉ ዘሎ ማለት እዩ። ክቡራት ሰማዕቲ ረድዮ ኤርትራ ነዚ ሓበታት ኣብ ግዜ ስለዝኣኸለት ናይ ምንባባት መጓዓዚ ብንውሰበን ቁጥሪ 7 ጌርካ ክኽየድ ከም ዝከኣል እዩ። ስለዚ እዚኣ እንዳበልኩ ፅቡቅ ቀዳመ ሰንበት ይብል ድሓን ቀኒ እዩ።